ብዳዊ ዳዩን መረራዬና እኔንን ቤዶርኔኔ ቶክነ ታይ አቲብ ሜታል ዶክነ ሀዲድኔ ነያት ትክቴና እኒሀት አያም ሂንከ ሱርፈገር አህድ አኒብሪ ደረብካት እድኔብ ትክቴና ኦኑ ተክ ውኔ ዳይ ተኩ ዳይ ታአቲብ ኤ ተኩ ኦደይ ዳይብ ይውሪ ተኩ አኮ ዶር በሮ አሲብ ዳኤያ ተክ ደ እሲኩኔ ዳኤያ ኤን ኦኑ ተክ ኡደይ እሲኩኔ ተከደራይ ከዴራብ አኮ ዳሀ ኢያኖብ ዳ ኤት በሪዮግ ዲ ዳያኖብ ኦጋዎሽ ሚሲኤ ኡንደ አንደ ኢሲ ከሪ ኤያኖብ እን እን ዳ ኤ ዳይ አዎ ደረብካቴ በያብ ከቴጎ ተኪስ ከቴሞን ኤኖብ ደረብካቴ ደየ ከት ኡተክ ተክ ዴራብ ኡተክ ነሃሬዌ ኤኖብ ኡን አኔ ቡዋጃ ቢነሄ ቡን ዋጃ ሃሪ ቤኑ ህንዲ ዩሂ ኡን ኡተክ እስጊቶክና እንዲ ድፍናት ማነት ዋጃብ ይሂት ዋጃዮ ይሄነ ይት በራ ጊግያ እንዳ ቡን ዋጃይ ሚቲላል ዋጃይ ደመን ወኤያኖ አንደ ኤያ ኤያኖ ቡን ደረብካት ውንዲ ዊ አሬ ወሊ ኬይትን አሬ ውዳ ና ጓዲ ሆክነ ውንዲ ዊ ኡኑ ተክ በደሌብ አው ሆክነ ቤ እንዴን ኤንሆ ሪክነ ኬይት አኒ ኢባ እንደ ኢዲት እድፍ እንዳ ውንዲ ዊ ኢን አሬ ጋል በሲያኤን ኦዶር ኤንደ ዋጃ ሰማብ ይክቴ አንደ ኤያኖ ቡንደ ኦተክ ኦምብ ኢብሪያኖ በስ በዳይ ስልትኔ ፍረነይት ኦተክ ጠቲት ኒዳረ ኤኖ እንዳይ ብህጋል የክየት ያነ በእሽጋነ ኡኑ ተክ ኡኑ ደረብካት በያብ ከቴ ኡኑ ደረብካት ምሹ መዳ ተክ ክህዮክናይ እንደ ኦተክ በግ ዲነይት ኦን ቱሙመ ህያ ክስያነይት እሽብብኖብ ደረብካት አሬብ ጋል አከ እምሩኖብ አዎ በሩ ባግዲ ቴናቲ ኦሮ ተፍዲያ ዳሳ በከቲየ ከነነን ኦተክ አፎነ ኢዲኔ ፓኪያኪያኒ አናም ታሊምባራ ኢቴምሲዩኒ ኦቶ በዳዊ ፈጋራ ዳ ኢካቲኔና ፈጋራ ሀደ ኢባሪኔ ሱርቶና ቲክቴኒኔ ቶና አቱ ኡኑ ሀሲቢ ኢድኔ ቦታክ ማዳ ሱር ኪፍ ዲግን አኦ ኡኑ ሀሲቢ ኢድኔ ኡን ኢቲሲብኖ አክናኑ ጋ

ብዳዊ ዳዩ ንመረራየና እንንን ቤዶርኔኔ ቶክና ታያቲብ ሜታል ዶክና ዲድኔኔያት ትክቴና እኒሃት አያ ሚንከ ሱርፈገራ ሀድ አኒብሪ ደረብካት እድኔብ ትክቴና ኦኑ ተክ ውኔ ዳይ ተኩ ዳይ ታቲብ ይሄ ተኩ ኦደይ ዳይ ቢውሪ ተኩ አኮ ዶር በሮ አሲብ ዳኤያ ተክ ደ እሲኩኔ ዳኤያ ኤን ኦኑ ተክ ኡዳይ እሲኩኔ ታ ከደራይ ከደራ ባኮ ዳ ያኖ ዳ ኤት በሪዮ ገዲ ዳ ያኖ ኦጋዎ ሹ ሚሲያ እንደ አንደ እሲ ኳሪ ኤያኖ ኢን ኢን ዳ ኤ ዳ አዎ ደረብካት ባያ በከቲ ጎ ተክኪስ ከቲሞን ኤኖ ደረብካት ደ የከት ኡተክ ተክ ደራ ቡ ኡተክ ነሃሬ ወ ኤኖ ኡን አኔ ቡ አጃ ቢ ነህ ኡን ዋጃ ሃሪ በኤኑ ሂንዲ ዩሂ ኡን ኡተክ እስጊቶክና እንዲ ድፍናት ማነ ዋጃብ ይሂት ዋጃዮ ይሄነይት በራ ጊግያ እንዳቡን ዋጃይ ሚቲላል ዋጃይ ደመን ወኤያኖ አንደ ኤያን ኤያን